ረሰማኝ አገር ምን ያሳዝንሃል? ረሰማኝ አገር ብዙ ልባም አለ ላንተም ይተርፍሃል። ረሰማኝ ብዙ ልባም አለ ላንተም ይደርስሃል። ረሰማኝ አገር ግራዝማች ሙቀጫ ረሰማኝ አገር ደጃዝማች ጀበና